0: ይህ ዲደብሊው ነው። ዲደብሊው ከመሃል አውሮፓ በየለቱ የሚያሰራጨውን ዝግጅት ማሰማት ይጀምራል።
1: ጤና ይስጥልን የተከበራችሁ የዝግጅታችን ተከታታዮች፣ ይህ የግንቦት 15 ቀን 2018 ዓ.ም ምረት ስርጭታችን ነው። ጀርመን ከሚገኘው ዶች ቬለ ሰላምታችን ይድረሳችሁ። ከስርጭት ስቱዲዮ የዓለም ዜና የሚያሰማችሁ ዮሐንስ ክብረእግዚአብሔርና ስርጭቱን በመምራት እኔ ልደት አበበ እንገኛለን። ከዓለም ዜና በኋላ ሁለት ዘገባዎች ይኖሩናል። ቀዳሚው የጸጥታ ተግዳሮቱ ፈተና መሆኑ አልቀረም የተባለለት የ2018 የምርጫው መዳር ሁኔታ ሲሆን፣ ሁለተኛው ደግሞ ለነገ የተጠራው ሀገር አቀፍ የአደባባይ ጸሎት ጉዳይ ነው። ከዛም ሳምንታዊዎቹ ዝግጅቶች የአድማጮች ማህደር፣ ትኩረት በአፍሪካና የበማድመጥ መማር እንደ ቀደም ተከተላቸው ይቀርባሉ። ለሁሉም ቆይታችሁ ከኛ ጋር ይሁን። እንደተለመደው ስርጭታችንን በሳተላይት በኢትዮሳት በNSS 12 በ10985 ሜጋሄርስ ሆሪዞንታል DW08 ላይ ማድመጥ ትችላላችሁ። ትራንስፖንደሩ MEH01 ወይም EAH01 ነው። በኢንተርኔት DW አምሃሪክ በተባለው መተግበሪያ ወይም በDW አምሃሪክ የፌስቡክ ገጽ እንዲሁም ቴሌግራም እና ዩቲዩብ ላይ በቀጥታ መከታተል ትችላላችሁ። በቅድሚያ ዮሐንስ ክብረእግዚአብሔር አሁን የዕለቱን ዜና ያሰማችኋል።
0: የDW ዜና።
2: ሰላም ጤና ስጥልን ወደ አድማጮች፣ ዜና እናሰማለን። በቅድሚያ ዋና ዋናዎቹም ከዲሞክራቲክ ሪፐብሊክ ኮንጎና ኡጋንዳ በተጨማሪ 10 የአፍሪካ ሀገራት የኢቦላ ቫይረስ ስርጭት እንደሚያሰጋቸው የአፍሪካ የበሽታዎች መከላከያና መቆጣጠሪያ ድርጅት አስታወቀ። በዝርዝሩ ኢትዮጵያ ተካታለች። በመጪው ሰኞ ለሚጀምረው የሐጅ መንፈሳዊ ስነ ስርዓት ለመካፈል ከ1.5 ሚሊዮን በላይ ሐጃጆች ሳውዲ አረቢያ መግባታቸውን የሀገሪቱ ባለስልጣናት አስታወቁ። ዩናይትድ ስቴትስ በኢራን ላይ ዳግም ጦርነት የምታወጅ ከሆነ ብርቱ አጸፋዊ ምላሽ እንደምትሰጥ ኢራን አስጠነቀቀች። የኢራን ከፍተኛ ተደራዳሪ መሐመድ ባጋር በማህበራዊ ትስስር ገጻቸው እንዳሉት ባለፉት የተኩስ አቁም ጊዜያት ኢራን ወታደራዊ አቅሟን ይበልጥ ገንብታለች። በሰሜን ቻይና በመትገኝ የሻንጂ ግዛት በአንድ የከሰል ማዕድን ማውጫ ትላንት ባጋጠመ ፍንዳታ የሞቱ ሰዎች ቁጥር ቢያንስ 90 መድረሱን ተሰማም። በአደጋው 123 ሰራተኞች ላይም ጉዳት ደርሷል። ዩክሬን በሩሲያ ቁጥጥር ስር በመትገኘውና የቀድሞ ግዛቷ በነበረችው የሉጋንስክ ከተማ ፈጸመችው በተባለ የድሮን ጥቃት 18 ሰላማዊ ሰዎች ሲሞቱ 48 መቁሰላቸውን የአካባቢው የሩሲያ ገዢ አስታወቁ። የሩሲያው ፕሬዝደንት ቭላድሚር ፑቲን ጦራቸው አጸፋዊ የበቀል እርምጃ ለመውሰድ እንዲዘጋጅ አዟል። ዜና በዝርዝር። ከዲሞክራቲክ ሪፐብሊክ ኮንጎና ኡጋንዳ በተጨማሪ 10 የአፍሪካ ሀገራት የኢቦላ ቫይረስ ስርጭት እንደሚያሰጋቸው የአፍሪካ የበሽታዎች መከላከያና መቆጣጠሪያ ድርጅት አስታወቀ። በዝርዝሩ ኢትዮጵያ ተካታለች። የአፍሪካ የበሽታዎች መከላከያና መቆጣጠሪያ ድርጅት የበላይ ኃላፊ ዣን ኬሲያን ጠቅሶ የፈረንሳይ ዜና አገልግሎት ዛሬ እንደዘገበው የኢቦላ ስርጭት ስጋት አለባቸው ተብለው ከተዘረዘሩት 10 ተጨማሪ ሀገራት ውስጥ ኢትዮጵያ፣ ኬንያ፣ ደቡብ ሱዳን፣ ታንዛኒያና ዛምቢያ ይገኙባቸዋል። በሌላ ዜና ኡጋንዳ በዛሬው ዕለት በ3 አዳዲስ ሰዎች ላይ አዲስ የኢቦላ ቫይረስ መረጋገጡን አስታውቃለች። 3ቱ ተጠቂዎች ቫይረሱ ካለባቸው ሁማን ጋር ንክኪ የነበራቸው መሆኑ ታውቋል። የሀገሪቱ የጤና ባለስልጣናትን ጠቅሶ ሮይተርስ የዜና ምንጭ እንደዘገበው ከተያዙት ውስጥ አንዱ በቫይረሱ የተጠቀቱን ሲያመላልስ የነበረ የአምቡላንስ ሾፌር ሲሆን፣ ሌላኛው ደግሞ ህሙማኑን የሚረዳ የጤና ባለሙያ ነው። በኡጋንዳ የአሁኖቹን ጨምሮ ጠቅላላ በቫይረስ የተያዙ ሰዎች ቁጥር ወደ 5 ከፍ ብሏል። በኮንጎ ዲሞክራቲክ ሪፐብሊክ ያገረሸው የኢቦላ ቫይረስ በፍጥነት ወደ አጎራባች ሀገራት መዛመቱን ተከትሎ የዓለም ጤና ድርጅት የአስቸኳይ ጊዜ አዋጅ ማወጁ ይታወሳል። በኮንጎ እስካሁን ከ80 በላይ ሰዎች በቫይረሱ መያዛቸው ሲረጋገጥ፣ በቫይረሱ ተጠርጥረው ምርመራ እየተደረገባቸው የሚገኙት ደግሞ ወደ 750 ገደማ መድረሳቸው ይታወቃል። 177 ደግሞ በበሽታ ሕይወታቸው አልፏል ተብሎ ይታመናል። በመጪው ሰኞ ለሚጀምረው የሐጂ መንፈሳዊ ሥነ ሥርዓት ለመካፈል ከ1.5 ሚሊዮን በላይ ሐጃጆች ሳውዲ አረቢያ መግባታቸውን የሀገሪቱ ባለሥልጣናት አስታወቁ። በሚቀጥሉት ሁለት ቀናት የሚጎበኙትን ጨምሮ ካምና ከተገኙት ሊበልጥ እንደሚችልም ተገልጿል። በኢራን የተከሰተውን ጦርነት ተከትሎ ዘንድሮ ወደ ሳውዲ አረቢያ ይገባሉ ተብሎ የነበረው የሐጂ የጾለት ስነስርዓት ተካፋዮች ቁጥር ከአምናው ሊያንስ ይችላል ተብሎ የተጠበቀ ቢሆንም እስከ ዛሬ ባለው ጊዜ ውስጥ ከ1.5 ሚሊዮን በላይ ሰዎች ሳውዲ አረቢያ ገብቷል ተብሏል። እንደ ጎርጎሮሳውያን አቆጣጠር አምና በ2025 ለሐጅ ወደ ሳውዲ አረቢያ የገቡ ሙስሊሞች ቁጥር 1.6 ሚሊዮን በላይ የነበረ ሲሆን በሚቀጥሉት ሁለት ቀናት የሚገቡ ሲጨመርበት ከአምናው የበለጠ ቁጥር ሊመዘገብ እንደሚችል የሳውዲ አረቢያ የፓስፖርት ጉዳዮች ግብረ ኃይል መግለጹን የፈረንሳይ ዜና አገልግሎት ዘግቧል። እስራኤል በሰሜን ጋዛ ፈጸመችው በተባለ የአየር ጥቃት 5 ፍልስጤማውያን ፖሊሶች መገደላቸውን የጋዛ የሆስፒታል ምንጮች ገለጹ። ቁጥራቸው በውል ያልታወቀም ቆስሏል። የፈረንሳይ ዜና አገልግሎት እንደዘገበው እስራኤል በሰሜን ጋዛ በሚገኝ አልቱም በተባለ ቦታ በአንድ ፖሊስ ጣቢያ ላይ ፈጸመችው በተባለው ጥቃት 5 ፖሊሶች ሲሞቱ ቁጥራቸው በውል ያልታወቀ ደግሞ ቆስሏል። በሌላ ዜና እስራኤል በሊባኖስ በሂዝቦላ ሂዙታዎች ላይ ለተካሄደው ላቀጠችው መጠነ ሰፊ ጥቃት የአስር መንደር ነዋሪዎች አካባቢያቸውን ለቀው እንዲወጡ አሳስባለች። የእስራኤል ጦር ቃል አቀባይ አቪቺ አድራኢ ሂዝቦላ የተኩስ አቁም ስምምነቱን በተደጋጋሚ በመጣሱ ምክንያት አስፈላጊ አጸፋዊ ምላሽ ለመስጠት ይቻል ዘንድ ነዋሪዎቹ ከመንደሮቹ በአስቸኳይ እንዲለቁ አሳስበዋል። ይህ ዶቼ ቬለ ነው። ዩናይትድ ስቴትስ በኢራን ላይ ዳግም ጦርነት የምታወጅ ከሆነ ብርቱ አጸፋዊ ምላሽ እንደምትሰጥ ኢራን አስጠነቀቀች። የኢራን ከፍተኛ ተደራዳሪ መሐመድ ባጋር በማህበራዊ ትስስር ገጻቸው እንዳሉት ባለፉት የተኩስ አቁም ጊዜያት ኢራን ወታደራዊ አቅማን ይበልጥ ገንብታለች። ዋና ተደራዳሪው መሐመድ ባጋር ይህን ያሉት የፓኪስታን አደራዳሪ ፊልድ ማርሻል አሲም ሙኒር ከትላንት ጀምሮ በቴህራን ተገኝተው ከሀገሪቱ ባለስልጣናት ጋር ውይይት አካሄደው ዛሬ ከተመለሱ በኋላ ነው። ፊልድ ማርሻሉ ከቴህራን ባለስልጣናት ስለደረጉት ውይይትና ስለደረሱበት ስምምነት አሊያም ልዩነት እስካሁን የተገለጸ ነገር ባይኖርም የአሜሪካና የኢራን ባለስልጣናት በየፊናቸው እየሰጧቸው ያሉ መግለጫዎች ግን የድርድሩን ውጤታማነት ጥያቄ ውስጥ የሚያስገቡ ናቸው ተብሏል። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ዛሬ ከተባበሩት መንግስታት ድርጅት አንቶኒዮ ግሬተሬስ ጋር ባደረጉት የስልክ ውይይት ምንም እንኳ በአሜሪካ በኩል ተደጋጋሚ ክህደትና ወታደራዊ ወረራዎች ቢደርስብንም ለጦርነቱ ሰላማዊ እልባት ለመስጠት በዲፕሎማሲ ጥረቶች እየተሳተፍን ነው ብለዋል። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ እስማኤል ባቃኢ በበኩላቸው የፓኪስታን አደራዳሪ ፊልድ ማርሻል አሲም ሙኒር ጉብኝት የድርድር ሂደቱ ወሳኝ ደረጃ ደርሷል ማለት አይደለም ማለታቸውን የኢራን የመገናኛ ብዙሃን ዘግቧል። የአሜሪካው የውጭ ጉዳይ ሚኒስቴር ማርኮ ሮቢዮ በበኩላቸው ዛሬ እንደተናገሩት ዩናይትድ ስቴትስና ኢራን ዓለም አቀፍ የነዳጅ ግብይት የሚካሄድበት የሆርሙዝ ሰርጥ እንድትቆጣጠር አትፈቅድም ሲሉ ተደምጧል። በሰሜን ቻይና በመትገኝ የሻንዚ ግዛት በአንድ የከሰል ማዕድን ማውጫ ትላንት ባጋጠመ ፍንዳታ የሞቱ ሰዎች ቁጥር 90 መድረሱን ተሰማ። በአደጋው 123 ሰራተኞች ላይ ጉዳት ደርሷል። በሊዮሺን ማዕድን ቁፋሮ አደጋው በደረሰበት ወቅት 274 ሰራተኞች በማዕድን ማውጫ ጉድጓድ ውስጥ እንደነበሩ ሲሲቲቪ የተባለ የቻይና ቴሌቪዥን ዘግቧል። በአደጋው ጉዳት የደረሰባቸው 123 ሰራተኞች ወደ ሆስፒታል የተወሰዱ ሲሆን ከነዚሁ አራቱ በአስከፊ ሁኔታ ውስጥ እንደሚገኙ ታውቋል። የቻይና ፕሬዚደንት ሺ ጂፒንግ የተጎዱትን ለመርዳት አስፈላጊውን ሁሉ እንደሚደረግ ጠቅሰው የአደጋው መንስኤ በአስቸኳይ እንዲጣራ አዟል። እንደ ጎርጎሮሳውያን አቆጣጠር በ2009 ዓ.ም ሃይሎን ጂያንግ በተባለች የሌላኛዋ የቻይና ግዛት በከሰል ማዕድን ማውጫ በደረሰ ተመሳሳይ ፍንዳታ 108 ሰዎች መሞታቸው ይታወሳል። ዩክሬን በሩሲያ ቁጥጥር ስር በሚገኘውና የቀድሞ ግዛቷ በነበረው ሉጋንስክ ከተማ ፈጸመችው በተባለ የድሮን ጥቃት 18 ሰላማዊ ሰዎች ሲሞቱ 48 መቁሰላቸውን የአካባቢው የሩሲያ ገዢ አስታወቁም። የሩሲያው ፕሬዚዳንት ቭላድሚር ፑቲን ጦራቸው አጸፋዊ የበቀል እርምጃ ለመውሰድ እንዲዘጋጅ አዟል። ሐሙስ ሌሊት ለአርባ አጥቢያ የተካሄደው የድሮን ጥቃት በኮሌጅ ተማሪዎች መኖሪያ ቤት ላይ ያነጣጠረ እንደሆነ የግዛቲቱ አስተዳዳሪ ሊዮኒድ ፓሽኪኒ መግለጻቸውን የፈረንሳይ ዜና አገልግሎት ዘግቧል። የሩሲያ የውጭ ጉዳይ ሚኒስቴር ባሰራጨው መግለጫ ደግሞ በድርጊቱ ፈጻሚዎች ላይ የማይቀር ከባድ ቅጣት ይደርስባቸዋል ሲል ዝቷል። በምዕራባዊ የዩክሬን ግዛት የምትገኘው ሉጋንስክ ዞን እንደ ጎርጎሲያን አቆጣጠር በ2022 በሩሲያ ቁጥጥር ስር የዋለች ሲሆን በርካታ ግዛት በዩክሬን ድሮኖች ኢላማ መደረጓን መረጃዎች ያመለክታሉ። በተመሳሳይ ዜና የዩክሬን ድሮኖች ሌሊቱን ለዛሬ አጥቢያ በጥቁር ባህር ዳርቻ በመትገኘው ኖቫሮስክ ከተማ የሚገኘውን የነዳጅ መሰረተ ልማት ማውደማቸውን የአከባቢው አስተዳዳሪ ዛሬ መግለጻቸውን የጀርመን ዜና አገልግሎት ዘግቧል። በጥቃቱ ሁለት ሰዎች ቆስሏል ነው የተባለው። የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ዛሬ በቴሌግራም ገጻቸው እንደገለጹት ደግሞ ድሮኖቻቸው ወደ ሩሲያ ግዛት 1700 ኪሎ ሜትሮችን ዘልቀው በመግባት በፐርም ግዛት የሚገኝ የኬሚካል ኢንዱስትሪ ማውደማቸውን ገልጿል። የኬሚካል ኢንዱስትሪው የጦር መሳሪያዎችን ለማምረት የሚያገለግል እንደነበረም ተጠቅሷል። ይህ ዶቼ ቬለ ነው። አድማጮች፣ ዜናውን ለማጠቃለል ዋና ዋናዎችን አንዴ በድጋሚ ላስታውሳችሁ። ከዲሞክራቲክ ሪፐብሊክ ኮንጎና ኡጋንዳ በተጨማሪ 10 የአፍሪካ ሀገራት የኢቦላ ቫይረስ ስርጭት እንደሚያሰጋቸው የአፍሪካ የበሽታዎች መከላከያና መቆጣጠሪያ ድርጅት አስታወቀ። በዝርዝሩ ኢትዮጵያ ተካታለች። ዩናይትድ ስቴትስ በኢራን ላይ ዳግም ጦርነት የምታወጅ ከሆነ ብርቱ አጸፋዊ ምላሽ እንደምትሰጥ ኢራን አስጠነቀቀች። ዜናው በዚሁ አበቃ።
1: ለዜናው ዮሐንስ ክብረ እግዚአብሔርን አመሰግናለሁ። ከዘንድሩ የኢትዮጵያ ምርጫ ጋር በተያያዘ የፖለቲካ ምህዳሩ ዋናው ፈተና የየአካባቢዎቹ የጸጥታ ሁኔታ መሆኑን ተፎካካሪ የፖለቲካ ድርጅቶች እየገለጹ ይገኛሉ። በመንግስት በኩል የሚመጣው ጫና የፖለቲካ ምህዳሩን ፈትኖታል የሚሉ የፖለቲካ ፓርቲዎች እንዳሉ ሁሉ በመንግስት በኩል መልካም ትብብር እየተስተዋሉ ይገኛል የሚሉም አሉ ይላል የአዲስ አበባው ዘጋቢያችን ስዩም ጌቱ። ዝርዝሩን ነው።
3: ሰላም ለኢትዮጵያ በተባለ የ8 የፖለቲካ ፓርቲዎች ጥምረት የምርጫና ፖለቲካ ጉዳዮች ኃላፊ አቶ አላምሮ ይርዳው በዘንድሮ ምርጫ ሂደት ውስጥ እየተስተዋለ ስላለው የፖለቲካ ምህዳር በማስመልከት ለዶቼ ቬለ በሰጡት አስተያየት በተለይም አስቀድሞ የፓርቲዎቹ ጥምረት በምርጫው ሂደት ላይ ያጋጠማቸው ፈተናዎች በቀላሉ የማይገለጽ እንደነበር በማስታወስ ነው ሐሳባቸውን ያጋሩት።
4: በአጠቃላይ በነበረው ሁኔታ ባለፈው መግለጫ ወጥተን ነበረ። በአንዳንድ ቦታዎች ላይ በተለይ በጋሞና በአዊ ላይ ከፍተኛ የሆነ ችግር ተፈጥሮ ነበረ። ጠንከር ያለ መግለጫ ወጥተን ነበረ። ከዛ በኋላ የኢትዮጵያ ብሔራዊ ምርጫ ቦርድም የእኛንና ከመሳሳይ ጥያቄ ያላቸውን ችግሮች እየተዘዋወረ የሚመለከት ቡድን አቋቁሞ ማጣራቶችን አድርጓል። እኛ ጋም ያው በአንዳንድ ሁኔታዎች መሻሻል ታይተዋል። በአንዳንድ ቦታዎች ደግሞ የባሰ ተባብሶ ቀጥለዋል።
3: የስምንት ፖለቲካ ፓርቲ ጥምረት የሆነው ሰላም ለኢትዮጵያ በወቅቱ በሰጠውን መግለጫ የየአካባቢዎቹ አስተዳዳሪዎች የተፎካካሪ ፓርቲዎች የምርጫ ቅስቀሳ ባነሮችን መቅደድ ጨምሮ እጩዎችን በነጻነት በየአካባቢዎቹ እንዳይንቀሳቀሱ ማስፈራሪያ ማድረሳቸውን ጠቅሰው አቤቱታ ማቅረቡ ይታወሳል። የኢትዮጵያ ብሔራዊ ምርጫ ቦርድ በቅርቡ ገለልተኛ የአጥኚ ቡድኖችን አሰማርቶ ይፋ ባደረገው የዳሰሳዊ ጥናት ውስጥ የፖለቲካ ፓርቲዎች ያቀረቡት ቅሬታዎች በጥናቱ ውስጥ ተካቶ ውጤቱ ይፋ መሆኑን ገልጾ ነበር። በአማራ ክልል ዋግምራ ብሔረሰብ ዞን ዳና ምርጫ ክልል ውስጥ እጩ ሆኖ እየተወዳደሩ የሚገኙት አቶ አላምረው አሁን ላይ በገዢው ፓርቲ በኩል የሚመጡ የፖለቲካ ምህዳር ማጥበብ ጥረቶች ተቀርፈው የጸጥታ ጉዳዩ ግን አሁንም ተግዳሮት መሆኑ እንዳልቀረ አስረድተዋል።
4: ከአሉት 87 የምርጫ ጣቢያዎች ወደ 30 የሚሆኑት የጸጥታ ችግር ያለባቸው ናቸው። የመንግስትም የክልሉ መንግስት ያመነባቸው ናቸው፣ እኛ ያመንባቸው ናቸው። ከዛ ውጭ በጠቅላላ ዋግ ላይ 3 የምርጫ ክልሎች ናቸው ያሉት። በጣም ሰፋፊ የምርጫ ክልሎች ናቸው። ነገር ግን በጠቅላላ በዚህ በኩል ያለው ምህዳር እጅግ በጣም ሊመሰገን የሚችል ነው። በመከላከያ ነው ታጅቤ የገባሁት። ነገር ግን ክልሉ ከላሊበላ ኤርፖርት ጀምሮ በከፍተኛ ሁኔታ መደረግ የሚገባውን ነገር እያደረገ እንደውም በጣም በተጋነነ ሁኔታ እየተንከባከቡና በጥሩ ሁኔታ ነው የተቀበሉኝ። አሁንም እዚህ ባለው ከኔ ምርጫ ክልል ውጭ የሆኑ ፓርቲ የሚወዳደርባቸው ናቸው። ሁሉ የጎላ ችግር አልታየም። ታየ በሚባልባቸው አካባቢም የባነር የመሳሰሉት ነገሮች ወዲያውኑ ነው የሚያስቆሙት። ያለው ምዳር በጣም ደስ የሚል ነው። በጣም በጥሩ ሁኔታ ነው ችግሮች ወዲያ ነው የሚፈቱት።
3: የኢትዮጵያ ብሔራዊ ምርጫ ቦርድ ቀደም ሲል እንደገለጸው ከጸጥታ ሁኔታ አስቻይነት ጋር ተያይዞ ምርጫውን ለማድረግ በአረንጓዴ፣ ቢጫና ቀይ ከፋፍለው በአረንጓዴ እንዲሁም በቢጫ ቀለም በተከለሉ አካባቢዎች በጸጥታ አካላት ታግዞ ምርጫ ያካሂዳል። ይሁንና የጸጥታ ሁኔታው የምርጫን አስቻይነት አስተማማኝ ስለማድረጉ በመጠራጠር ራሳቸውን ከምርጫ የወሰኑ የፖለቲካ ድርጅቶች በዚህ ረገድ ሰፊ ጥርጣሬ አላቸው። ከሰሞኑ ለዶቼ ቬለ አስተያየታቸውን የሰጡት የኦሮሞ ፌዴራላዊ ኮንግረስ ኦፌኮ ሊቀመንበር ፕሮፌሰር መረራ ጉድና ፓርቲያቸው በዚህ ምርጫ 6 እጩዎችን ብቻ በዋና ዋና ከተሞች አቅርቦ ራሱን በሰፊው ከመሳተፍ የወሰነበት ዋናው ምክንያት ይኸው የጸጥታ ተግዳሮትን በምክንያትነት ጠቅሰው ነው። የዘንድሮ ምርጫ ላይ የምህዳር ተግዳሮት የገጠመን ከእጩዎች ምዝገባ ጀምሮ ነው የሚለውን አስተያየት የሰጠው ደግሞ የአራት ፖለቲካ ድርጅቶች ጥምረት የሆነው ትብብር ለኢትዮጵያ አንድነት ነው። የትብብሩ ፕሬዝዳንት አቶ አብርሃም ጌጡ
5: አመራሮቻችን በተለያየ ጊዜ የቦርዱን ቴክኒካል ባለሙያዎች በማግኘት በመነጋገር በመወያየት የፈታናቸው አሉ። በብዙ ደግሞ ያልተፈቱና ችግር ውስጥ የከተቱን እንዳሉ አንዱ የፈተናችን ሂደትም እንደሆነ እንዲታወቅልን እንፈልጋለን። ትብብራችን አጠቃላይ የአገሪቱን ሁኔታ በመዳሰስ የሰላሙን ሁኔታ፣ ቢሮክራሲውን አስቸጋሪነት ሁኔታ በአጠቃላይ ነገሮችን ጠቅሶ አገር ምርጫ ማድረግ እንደማትችል ጠቅሶ መግለጫ ሰጥቷል። ቅድመ ሁኔታም አስቀምጧል። የምንታገሰውን ታግሰናል። ነገር ግን አሁን የበለጠ ችግሩ እየተወሳሰበ።
3: ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።
1: አራት ዋና ዓላማዎች አሉት የተባለለት ሀገር አቀፍ የአደባባይ ጸሎት ነገ እሁድ ግንቦት 16 ቀን 2018 ዓ.ም እንደሚከናወን የኢትዮጵያ የሃይማኖት ተቋማት ጉባኤ ገልጿል። ሀገራዊ ሰላምን ለማጽናት ታልሞ ይደረጋል በተባለለት የጸሎት መርሃ ግብር ላይ ቀጣዩ ጠቅላላ ምርጫ ዋናው ባይሆንም ጸሎት የሚደረግባቸው ጉዳዮች አንዱ አካል ሊሆን እንደሚችል ጉባኤው አስታውቋል። በዚህ ላይ አስተያየታቸውን የጠየቅናቸው የተወሰኑ ሰዎች ጸሎት ማድረግ የሚደገፍ ቢሆንም እንዲህ ያለው መንፈሳዊ ጉዳይ ከፖለቲካ ጋር ሊገናኝ አይገባም የሚል ሀሳብ አንጸባርቀዋል። ሰለሞን ሙጬ ዝርዝር ዘገባ ልኮልናል።
6: የሃይማኖት ተቋማት መሪዎች፣ የፖለቲካ ፓርቲ አመራሮች፣ የምርጫ ቦርድና የሀገራዊ ምክክር ኮሚሽን ተወካዮች ይገኙበታል ተብሎ ለነገ እሁድ እቅድ የተያዘለት የአደባባይ ጸሎት በሃይማኖት ተቋማት ጉባኤ ሰብሳቢ ቀሲስ ታጋይ ታደለ ኢትዮጵያ የጀመረችው አስደማሚ ተብሎ የተጠቀሰው የልማትና የእድገት ጉዞ እንዲቀጥል ዜጎች ኃላፊነት እንዲወጡ ለማሳሰብና ሰላምን ለማጽናት የሚል ቀዳሚ ዓላማ አለው። ያነጋገርናቸው አስተያየት ሰጪዎች ግን ይህንን በአዎንታም በአሉታም ተመልክተውታል።
7: ፈልገናል ይሆነናል የምንለውን መምረጥ ነው። ጸሎቱ በጣም ጠቃሚ ነው። ኢትዮጵያ እንደውም እስካሁንም ድረስ ያለችው በጸሎት እንጂ በጦር ኃይል በፖሊስ ኃይል የሆነ ነገር አይደለም። ጸሎቷ ነው ያው ትልቁ። ሁሉም ሰው ወደ ጸሎቱ እንዲያዘነብል እና ጸሎቱን እየጸለየ ከልቡ መሆን አለበት።
8: በአንድ ቀን ጸሎትም መጸኑ አይደለም ፖለቲካም። ስለዚህ እያስተዋልን የምንሰራቸውን ነገር በማስተዋል ብንሰራቸው ጥሩ ነው። ሲጀምር ደግሞ ጸሎት በአደባባይ አይደለም። ሁሉም በሚያምነው ሃይማኖት፣ በሚከተለው ሃይማኖት ስርዓት ባለው መንገድ ቤተክርስቲያን ላይ እስካሁንም እየጸለይን ነው፣ ወደፊትም እንጸለያለን። ከዚህ በላይ ከፖለቲካ ጋር ተለጥፈን እኛም እንጸልይበት ምክንያት የለም።
6: ሌላው የዚህ ጸሎት ዓላማ የፖለቲካ ድርጅቶች ሰላማዊ የህዝብ ግንኙነትን ሊጎዱ ከሚችሉ ተግባራትና እንቅስቃሴዎች እንዲሁም ቅስቀሳዎች በመራቅ ለሀገር ሰላም የበኩላቸውን እንዲወጡ መጠየቅ ነው ተብሏል። ሌላኛዋ አስተያየት ሰጪ ጸሎት የሃይማኖት ጉዳይ ሆኖ ሳለ ፖለቲካዊ ጉዳዮች ጋር መቀላቀሉን አልወደዱትም።
9: በአደባባይ የትኛው ንጽህናችን ነው ይህን ያህል በአንድ ቀን ጮኸን እግዚአብሔር ለእኛ የሚለመነን? እኔ በአንድ ቀን ጸሎት ይሰማናል ብዬ የምደግፈው ነገር የለኝም። ሃይማኖት የግል ነው፣ ፖለቲካ ደግሞ የራሳቸው እንትን ነው። እኔ ይህንን ምንም አልደግፈውም። በበኩሌ ብጸልይም በቤቴ የሀገሬን ሰላም አድርግልኝ ብዬ ጸልያለሁ እንጂ በትእዛዝ ወጥቼ የምጸልይበት ምንም እንትኑ የለኝም።
6: የኢትዮጵያ የሃይማኖት ተቋማት ጉባኤ ሰብሳቢ ቀሲስ ታጋይ ታደለ ጸሎት የምናደርገው ምርጫ ስለመጣ፣ ምርጫ ስላለፈ ሳይሆን እንደ ሀገር መቀጠል ስላለብን፣ ግጭቶችም ስለሚታዩ እነዚህን ችግሮች መፍትሄ ለመስጠት ነው ብለዋል። አስተያየት ሰጪዎቹ ግን ይህ ምክንያት ብዙም ምቾት አልሰጣቸውም።
8: በየራሳችን በየግላችን የምናደርገው ነገር አለ። ግን እኔ አሁን ዛሬ ተነስቶ ጸሎት አድርጉ ለእነሱ ነው የምንጸልየው ወይስ ለሃይማኖታችን ወይስ ለእናቶች ነው? ወይስ ለአባቶች ነው ወይ ለሀገር ነው? ለማን ምን ጸልየው?
6: ምርጫ መንግስት የሚመሰረትበት ትልቁ የዲሞክራሲ ስርዓት መገለጫ የፖለቲካ ስራ ነው። ሃይማኖት ደግሞ መንፈሳዊ። የፌደራል ህገ መንግስት ሃይማኖትና ፖለቲካ የተለያዩ ጉዳዮች መሆናቸውን ይደነግጋል። በአደባባይ ጸሎት ምርጫን የጸሎት አካል ማድረግ ሲቻላልን በዚህ ጉዳይ ላይ እርሶስ ምን ይላሉ? ለዲደብሊው ሰለሞን ሙጨነኝ ከአዲስ አበባ።
1: አው አስተያየታችሁን አካፍሉን። አሁን ወደ ሳምንታዊ ዝግጅቶች እንሸጋግራለን። ቀዳሚው ከናንተ የሚደርሱን አስተያየቶች የሚስተናግድበት የአድማጮች ማህደር ነው።
0: የአድማጮች ማህደር።
1: የዛሬውን የአድማጮች ማህደር ዝግጅት የምንጀምረው በሰዓት ጥበት ምክንያት ካለፈው ሳምንት በተከፋ አንድ አስተያየት ነው። አስተያየት ሰጪው ስም አልገለጹም። ሹፌር እንደሆኑ ግን አስተያየታቸውን ሲደመድሙ ይናገራሉ። መልእክታቸው እንዲላል፣ ነፍሳችን አንሶ ነው ወይስ ረክሶ ይላል ርዕሱ። በሀገሪቱ በተለያዩ አካባቢዎች በተደጋጋሚ በስፋትና በብዛት አሽከርካሪዎች፣ ረዳቶችና ተሳፋሪዎች ላይ ግድያዎች ይፈጸማሉ። ነገር ግን የሀገሪቱ ሚዲያዎች፣ የማህበራዊ ሚዲያ ዘጋቢዎች ሞቱን ጉዳቱን ለማሳየት እምብዛም ሲዘግቡ አይስተዋልም። ሞታችን ነፍሳችን አንሶ ነው ወይስ ረክሶ ለሚዲያ አልበቃ ያለው የሚሉት ጸሐፊ ቀጥለውም የሚዲያ ዋና ተግባር የጋዜጠኝነት ሙያ ስነ ምግባር መልካሙን ማሳየት፣ ጉድለትን ማመላከት፣ ለተበደሉ በሚዲያ ሽፋን መስጠትን የሚያካትት ዘርፍ ነው ይላሉ። ሚዲያዎችም ሆነ ጋዜጠኞች በስራ ላይ በግፍ የሚገደሉ፣ በጉዞ ላይ ያሉ ህይወታቸውን የሚነጠቁ ሹፌር፣ ረዳቶችና ተሳፋሪዎች ሞታቸውን በዝምታ የምታልፉት ምንም እንዳልተፈጠረ ችላ ብላችሁ ስለ ሜሲ ንቅሳት፣ ስለ ሮናልዶ ቀስት ምት፣ ስለ ሪሃና እርግዝና ስትለፍፉ የምትሉ እውነት የኛ ነፍስ ከነሱ ቅንጦት አንሶ ነው? ድንበር ተሻግሩ ኔይማር የሮቢን ሆን ልጅ በጥፊ መታ ተብሎ ሲዘገብ ምን የሚሉት የሙያ ክሽፈት ይሆን? እንዴት ሞታችን ከሜሲ ንቅሳት ወዘተ ያንስባችኋል? እውነት ጋዜጠኛ ነን ልትሉ ነው? የሚዲያ ሙያና ምግባር ይህ ነው? ሚዲያ ማለት ድምፅ ማለት ሲከፍቱት የሚጮህ፣ ሲዘጉት የሚዘጋ፣ አውራ ያሉትን የሚያወጋ፣ እርሳ ያሉትን የሚዘጋ አይደለም። በእኩልነት ለሁሉም ድምፅ ሆኖ ማሰማት ማስተጋባት ነው ተግባሩ። ጎበዝ፣ ዘርፉን አታውቁትም፣ በደንብ ተማሩ። ይህንን ስል ሽፋን የምትሰጡትን ሳልዘነጋ ነው። ከሹፌሮች አንደበት ይላል መልእክታቸው። ይኸው አድማጫችን መልእክቱን አየር ላይ ያውለናል። ውድ የዝግጅታችን ተከታታይ ሌላ ጊዜም ሊጽፉልን ወይም ጥቆማውን ሊልኩልን ይችላሉ። ወደ ቀጣዩ አስተያየት እንለፍ። ክቡራን የዶቼ ቬለ ዲደብሊው አዘጋጆች፣ በመጀመሪያ በሰባተኛው ሀገራዊ ምርጫ ዙሪያ የወጣቶችን ድምፅ ለማስተናገድ ስላቀረባችሁት ግብዣ ከልብ አመሰግናለሁ። ስሜ ለዕለቱ ይቆይ የህግ ተማሪ ነኝ። እንደ አንድ የህግ ተማሪ ምርጫ በህጋዊ ማዕቀፎች ደረጃ ካለው ትርጉም ጀምሮ አሁን በሀገራችን ካለው ነባራዊና ወቅታዊ ሁኔታ አንጻር ስላለው ተጨባጭ ፋይዳ የራስ የሆነ መልከታና መልእክት አለኝ ይላሉ አስተያየት ሰጪው። መልእክታቸው ትንሽ ረዘም ይላል። በየትኛውም ሀገርና ህዝብ ውስጥ ምርጫ የዲሞ

0: በምርጫዎች ላይ የሰፈሩት መርሆችና በመድር ላይ ያለው ነባራዊ ዑነታ እርስ በርስ ሲጣጣሙ ብቻ ነው። አሁን ባለው የሀገራችን ተጨባጭ ሁኔታ ግን በህግና በንድፈ ሐሳብ ደረጃ የምናየው የምርጫ ሂደትና በመድር ላይ ያለው አስከፊ ዑነታ በእጅጉ የተራራቁ ሆነው አግኝቻቸዋለሁ። ወቅታዊው የሀገሪቱ የጸጥታ ሁኔታና የምርጫው ዑነታ በህገ መንግስቱና የኢፌድሪ የምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ በግልጽ እንደሚደነግገው ማንኛውም ምርጫ ነጻ፣ ፍትሃዊ፣ ምስጢራዊና ሰላማዊ በሆነ መንገድ ዜጎች ያለምንም ስጋት ድምጻቸውን በሚሰጡበት ሁኔታ መካሄድ አለበት። ይሁን እንጂ ዛሬ ላይ ቆመን የሀገሪቱን ወቅታዊ ሁኔታ ስንቃኝ የምናየው ምስል ከዚህ ፈጽሞ የተለየ ነው። በአማራና በኦሮሚያ ክልሎች ውስጥ እየተካሄደ ያለው መጠነ ሰፊ ጦርነትና ግጭት ሀገሪቱን ከፍተኛ ቀውስ ውስጥ ከቷታል። መንግስት ትግራይ ክልልን ጨምሮ በእነዚህ ትላልቅ አካባቢዎች ውስጥ የሚገኙ በርካታ ቦታዎችን ሙሉ በሙሉ መቆጣጠር ተስኖታል። የህዝብ ደህንነት ባልተረጋገጠበት፣ የሰው ህይወት በየቀኑ በሚቀጠፍበትና የመንግስት መዋቅር በላላበት ሁኔታ ምርጫን አስባለሁ ማለት ከእውነታው የራቀ ምኞት ነው። በአዋጁ መሰረት ማንኛውም የፖለቲካ ፓርቲ በነጻነት የመንቀሳቀስ የመቀስቀስና አማራጭ ሐሳቡን ለህዝብ ማቅረብ ሙሉ መብት አለው። ነገር ግን አሁን ባለው የጸጥታ ስጋት ምክንያት የፖለቲካ ፓርቲዎች ወደ ተለያዩ ክልሎችና ገጠራማ አካባቢዎች ተንቀሳቅሰው ቅስቀሳ ማድረግ ቀርቶ የፓርቲ ጽፈት ቤታቸውን እንኳን መክፈት የማይችሉበት ደረጃ ላይ ደርሰዋል። ጠንካራ የሚባሉ ተፎካካሪዎች በሌሉበት ሜዳ ላይ የሚደረግ ሩጫ ደግሞ ውድድር ሊባል አይቻልም። በአጠቃላይ የስልጣን ማራዘሚያ እንጂ ፋይዳ የለውም። ደህንነት በሌለበት ነጻነት የለም። ነጻነት በሌለበት ደግሞ ዲሞክራሲያዊ ምርጫ ሊኖር አይችልም። አሁንም ጸሐፊው ቀጥሏል። ባለፉት ዓመታት ካሳለፍናቸው የታሪክ ስህተቶች መማር እንደሚቻለው ህዝብ በጦርነትና በረሃብ እየተገረፈ ሚሊዮኖች ተፈናቅለው መጠለያ ሳይኖራቸው ምርጫን እናካሄዳለን ማለት የህዝብን ድምፅ ማክበር ሳይሆን የፖለቲካ ጨዋታ ነው። ስለሆነም በእኔ አተያይና ግምገማ አሁን ባለው አስከፊ ወቅታዊ ሁኔታ ላይ ሆኖ የሚካሄደው ምርጫ ለሀገሪቱ የፖለቲካ ቀውስም ሆነ ለዲሞክራሲ ስርዓት ግንባታ የሚያመጣው ምንም አይነት አወንታዊ ፋይዳ የለም። ይልቁንስ ምርጫው አሁን ያለው ገዢ ፓርቲ ዓለም አቀፉን ማህበረሰብ ለማታለልና የራሱን የስልጣን ዘመን ለማራዘም የሚጠቀምበት ህጋዊ ሽፋን ከመሆን የዘለለ ትርጉም አይኖረውም። ኢትዮጵያ አሁን ከምንም በላይ የሚያስፈልጋት ምርጫ ሳይሆን የጦርነት ማቆም ስምምነት፣ ሁሉን አቀፍ ብሔራዊ ውይይትና የህዝብን ሰላምና ደህንነት በዘላቂነት ማረጋገጥ ነው። ሰላም በሌለበት የሚደረግ ምርጫ የችግሩ መፍትሄ ሳይሆን የራሱ የችግሩ አካል ነው። አመሰግናለሁ፣ እወዳችኋለሁ፣ በርቱልኝ ከሰላምታ ጋር ይላል የህግ ተማሪው አስተያየት። እርሶንም ለአስተያየቱ እናመሰግናለን። ከምርጫው ጋር በተያያዘ የጅንካው ደንበኛችን አለማየሁ ምላከ ትዝብታቸውን በዚህ ሳምንት በድምፅ ልከውልናል። ተከታተሉት።
1: ለዲ ደብልዩ ሬዲዮ ክቡራን ክቡራት በየማረጋችሁ አድማጭ አዘጋጆች እንደምን ቆያችሁ? እንደተለመደው አየሩን ሰንጥቄ ብቅ አልኩኝ ከጅንካ ተራዬን ጠብቄ። አብይ ብልጽግና መንግስትና ፓርቲም በእውቀት የመሩ ዘመን ተሻጋሪ ድንቅ ታሪክ የሰሩ ኢትዮጵያ ከፍ እንድትትል በስልጣኔ ማማ ቲዮሪም በተግባር አቅዶ ያስማማ ለቴክኖሎጂ እድገት እጅግ የታተሩ ዶክተር አብይ አህመድ ጎበዝ ስመጥሩ። ሌላ ስም ቢያሰጥም ይህንን ማለቴ የሀሳብ ነጻነትን ተጠቀምኩ በመብቴ። ለመድበለ ፓርቲ ያሉት ግንዛቤ፣ ተባብሮ ለመስራት የያዙት እሳቤ፣ መንግስት ሲያዋቅሩ ገና ከጅምሩ ሁሉን አሳታፊ ለማድረግ የጣሩ በሀገራችን ታሪክ ቀዳሚውን ስፍራ የያዙ መሪኖት ልመስክር ሳልፈራ፣ በእንስት ካቢኔዎች ምሁራን ምልመላ በወንዶቹም ቢሆን ሁሉንም ያሟላ፣ ጉድለቶች ቢኖሩም ያደረጉት ጥረት ምስጋና መንፈጉ ያስመስላል ስስት። ብልጽግና ፓርቲ ቃል አክባሪነቱ ይበል የሚያሰኝ ነው ደስ የሚል በእውነቱ። ማዕድ በማጋራት ተማሪ ምገባ፣ መኖሪያ ቤት ሰርቶ ደካሞች ያስገባ፣ ኢንዱስትሪ ፓርኮች ያስጀመረ ስራ ውጤታቸው ሲታይ እጅግ የሚያኮራ፣ በኮሪደር ልማት ከተማ ገጠሩ ይበል የሚያሰኝ ነው። መልካም ነው ጅምሩ። ጉድለቶች ቢኖሩም በትምህርት በጤና ቀላል የማይባል ሰርቷል ብልጽግና። በበጋ ስንዴ ምርት ዓለም ያስደመመ፣ ኤክስፖርት ጀመረ ሁሉን አስገረመ። በቤቶች ግንባታ የታየው እምርታ አለ ሰው አልልም ያልጫረበት ደስታ። ቁጥር ብቻ አይደለም ዝም ብሎ ማቀድ ጀምሮ መጨረስ አለው ጥሩ ልምድ። በሶላር ኤነርጂ በመስኖ ግድብ የተሰራ

0: የሚሰራው ስራ የሚስብ ነው። ቀልብም የአፈር ማዳበሪያ ፋብሪካ ማቆሙ ለኢትዮጵያ ለአፍሪካ የጎላ ነው ጥቅሙ። ሬባን ነው እንጂ አልቆረጠም ተስፋ፣ አይተናል ሲሰራ ሌት ተቀን ሲለፋ። ግና ይህ ሁሉ ድካም እንዳሁን ኪሳራ፣ መልካም ይሆን ነበር ሰላም ላይ ቢሰራ። ሰላም ወጥቶ መግባት ብርቅ ሆኖበት ህዝቡ ቤት ንብረት ሲቃጠል ሲዘረፍ ገንዘቡ፣ ልጄን ልጄን እያሉ ወላጆች ሲያነቡ፣ ንጹሐን ሲረሸን በጥይት ሩምታ፣ ፈጣን መልስ አልሰጠም ታልፏል በዝምታ። ያጣነውን ሰላም ያምጣልን መልሶ፣ ጅምር ስራዎችን ያስረክብ ጨርሶ፣ አንድ ባንድ ድክመቱን ሁሉንም አርሞ፣ አምላክ ያገናኘን በሰላም ለከርሞ። አመሰግናለሁ። በመጨረሻ በቤተሰቤና እንዲሁም በራሴ እጅግ ለማከብር ጥቁር አሚን ደሴ ይድረስ ሰላምታዬ። ባለህበት ቦታ መልእክት ደርሶኛል፣ ተሰምቶኛል ደስታ። ለሰጠኝ ክብር የሞራል ግንባታ አመሰግናለሁ። አንተም ጠንክር በርታ። አለማየሁ መላከ፣ ደቡብ ኢትዮጵያ አሪዞን ጅንካ ጤናዳም ሰፈር።
1: አለማየሁ መላከ፣ እርሶንም ለአስተያየቱ እናመሰግናለን። ጥቁር አሚን ከደሴ ለዛሬ በእግር ኳስ ላይ ነው አስተያየት የሰጡት። ከሰላምታ በማስከተል በዛሬው መልእክቴ በቅድሚያ ለአርሴናል ደጋፊዎች እንኳን ደስ ያላችሁ እያልኩኝ የዘንድሮ የእንግሊዝ ፕሪምየር ሊግ ከወትሮ በተለየ እጅግ ልብ አንጠልጣይ ሆኖ የዘለቀ ውድድር ነበር። አርሴናል በቬንገር ጊዜ ስሙ ከፍ ብሎ ሲጠራ ከነበረው በበለጠ የዘንድሮ ይለይ ነበር። በዚህ ላይ ሚካኤል አርቴታ በአሰልጣኝነት ዘመኑ ይህንን የመሰለ ክብር በማግኘቱ ሊኮራ ይገባል። የዚህ አይነቱ የፕሪምየር ሊግ ብቻ ሳይሆን ለአርሴናልና ለሚካኤል አርቴታ ትልቅና የክብር ዋንጫ ነው ብል ማጋነን አይሆንብኝም። አርሴናል የዘንድሮውን ለዋንጫ ክብር ለመብቃት ያደረገው ትንቅንቅ ለዚህ ታላቅ ክብር አብቅቶታል። አርሲ ዘንድሮ ባይሳካለት ኖሩ ሊደርስባቸው የሚችለውን የስነ ልቦና ስብራት ለመገመት የሚከብድ አይመስለኝም። ቡድኑ ለዚህ ትልቅ ማዕረግ ለመቆናጠጥ ጠቅላላ የቡድኑ ተጫዋቾችና የብርቅየው የሳካ ከጊዜ ጊዜ እያሳየ ያመጣው ውጤት ትሩፋት ነው ብዬ መናገር እችላለሁ። እኔ የተሸናፊውም የአሸናፊውም ደጋፊ አይደለሁም። የአርሴናል ለዚህ ውጤት መብቃት ስለማረከኝ እንጂ ይላሉ ጥቁር አሚን ከደሴ። የሐረሩ ደንበኛችን መቶ አለቃው ቤታሪኩ አንድ ጥያቄ አላቸው። ለመሆኑ አራራት የት ይገኛል? ይሄ ታሪካዊ ተራራ ለምን ከሰው ልጆች ታሪክ ተሰወረ? ይሄ እኮ በዓለም ላይ ብርቅዬ የቱሪዝም መዳረሻ መሆን የሚገባው ቦታ ነው ይላሉ መቶ አለቃ ውቤ። መቶ አለቃ ውቤ፣ ታሪካዊው የአራራት ተራራ ትልቁ ተራራ ወይም እሳታማው ተራራ በመባልም ይታወቃል። ተራራው ደግሞ ቱርክ ውስጥ ይገኛል። እንደ ጎርጎሪስ አቆጣጠር ከ1920 አንስቶ ተራራው ሙሉ በሙሉ በቱርክ ስር ይገኛል። በከፍታውም ከቱርክ ትልቁ ተራራ ነው። 5137 ሜትር ከፍታ አለው። በነገራችን ላይ ከጎኑ ትንሹ አራራት የሚባል ተራራም አለ። ይህም 3537 ሜትር ከፍታ አለው። በክረምት ወቅት ሁለቱም ተራሮች በበረዶ የተሸፈኑ ናቸው። አካባቢው ተራራ መውጣት በሚያዘወትሩ ሀገር ጎብኚዎች ዘንድ የሚዘወተር ነው። ስለሆነም የቱሪዝም መዳረሻ ነው ማለት ይቻላል። ጥያቄው በአጭሩም ቢሆን ተመልሷል ብዬ ተስፋ አደርጋለሁኝ። አድማጮች፣ ለዝግጅቱ የተመደበልን የአየር ጊዜ እዚህ ላይ ተጠናቋል። በኮሪዶር ልማት ከካሳንጂስ የተፈናቀሉ አስተያየት ሰጪም መልእክት ልከውልናል። የአዲስ አበባው ደንበኛችን ፋሲልን መልእክት እንዲሁ አለን። ሁሉንም በሚቀጥለው ጊዜ ይዘን እንቀርባለን። እስከዛው መልካም ጊዜ። አድማጮች በመከታተል ላይ የምትገኙት ከጀርመን ዶችቨለ ሬዲዮ የሚተላለፈውን የአንድ ሰዓት ስርጭት ነው። በመቀጠል በኢቦላ ቫይረስ ስርጭት ላይና በኬንያ የቤንዚን ዋጋ መናር የቀሰቀሰው ተቃውሞና የመንግስት ምላሽን ወደሚመለከተው የትኩረት በአፍሪቃ ክፍለ ጊዜያችን እናልፋለን። ለዝግጅቱ ሸዋዬ ለገሰ።
2: ትኩረት በአፍሪካ።
3: የዓለም የጤና ድርጅት ትናንት ከቀትር በኋላ በሰጠው መግለጫ የኢቦላ ተዋሲ ስርጭት ሁኔታ ዴሞክራቲክ ሪፐብሊክ ኮንጎ ውስጥ ፍጥነቱን እየጨመረ መሆኑን አመልክቷል። የድርጅቱ ዋና ዳይሬክተር ኢቦላ ዓለም አቀፍ ስጋትነቱ ዝቅተኛ እንደሆነ ቢናገሩም በዴሞክራቲክ ሪፐብሊክ ኮንጎ ግን ከነበረበት ወደ ከፍተኛ ደረጃ ተሸጋግሯል ነው ያሉት። የአፍሪቃ የበሽታዎች መቆጣጠሪያ ተቋም ሲዲሲም የተዋሲውን ሁኔታ አሳሳቢ ብሎታል። የዓለም የጤና ድርጅት ዋና ዳይሬክተር ቴዎድሮስ አድሃኖም አርብለት እንደገለጹት ከቀናት በፊት ድርጅቱ የኢቦላ ስጋትን አስመልክቶ የሰጠውን የግምገማ ውጤት አጠናክሯል።
4: The Ebola outbreak in the Democratic Republic of the Congo.
5: የኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ የኢቦላ ወረርሽኝ በፍጥነት እየተዛመተ ነው። ቀደም ሲል የዓለም ጤና ድርጅት ስጋቱ በብሔራዊና በአህጉር ደረጃ ከፍተኛ መሆኑን በዓለም አቀፍ ደረጃ ደግሞ ዝቅተኛ መሆኑን ገምግሟል። አሁን ባደረግነው ግምገማ ደግሞ ስጋቱ በሀገርና በአህጉር ደረጃ በጣም ከፍ ብሏል። በዓለም አቀፍ ደረጃ ግን ዝቅ ያለ ነው። እስካሁን 82 በተዋሲው መያዛቸው የተረጋገጠ ታማሚዎች ኮንጎ ውስጥ አሉ። 7 ደግሞ በዚሁ ምክንያት መሞታቸው ተረጋግጧል። እንዲያም ሆኖ ግን የኮንጎ ዲሞክራሲያዊ ሪፐብሊክ ውስጥ ወረርሽኙ ከዚህም የሰፋ እንደሚሆን እናውቃለን። አሁን ሳይያዙ እንዳልቀረ የተጠረጠሩት 750 ደርሷል። የሞቱትም ቁጥራቸው ወደ 177 ተሻቅቧል።
3: በአንጻሩ ጎረቤት ዩጋንዳ ሁኔታው የተረጋጋ መሆኑን የተገለጸው ከኮንጎ ወደዚያ የተጓዙ 2 ሰዎች በተዋሲው መያዛቸው የተረጋገጠ ሲሆን ያንዱ ህይወት ማለፉ ታውቋል። ያለም የጤና ድርጅት ዋና ዳይሬክተር እንደተናገሩት ዲሞክራቲክ ኮንጎ ውስጥ ይሰራ የነበረው አሜሪካዊ በተዋሲው መያዙ ከተረጋገጠ በኋላ ለህክምና ወደ ጀርመን ተልኳል። ሌላኛው በተዋሲው ከተያዘ ሰው ጋር አስጊ ቅርርብ ነበረው ያሉት አሜሪካዊ ደግሞ ወደ ቼክ ሪፑብሊክ መላኩን ተናግረዋል። የኢቦላ ተዋሲ ወረርሽኝ እንደተነሳባቸው በስም ከተገለጹ ከተሞች አንዷ በሆነችው ኢቱሪ ደግሞ በተዋሲው የተያዙ ወገኖች የሚገኙባቸው የሆስፒታል ድንኳኖችና የመድኃኒት ክምችት በሳት ጋይቷል ነው ያሉት።
5: ትናንት በኢቱሪ ሆስፒታል ውስጥ የጸጥታ ችግር ነበር። ድንኳኖችና የመድኃኒት አቅርቦቶች በእሳት ጋይቷል። በተጎዱት ማህበረሰቦች ዘንድ መተማመንን መገንባት በሽታው የሚያደርሰውን ጉዳት ለመከላከል የሚያደርገው ጥረት እንዲሳካ ወሳኝ ነው። ይህ ደግሞ እኛ በከፍተኛ ደረጃ ከምንፈልጋቸው ቅድመ ሁኔታዎች አንዱ ነው። ለተጎዱ ማህበረሰቦች አስፈላጊ የሆኑ አገልግሎቶች በፍላጎታቸው መሰረት እንዲሰጡና እንዲጠናከሩ ለማድረግም ቁርጠኛ ነን።
4: on their needs.
3: የሐኪም ቤቱ ባለስልጣናት እንደሚሉት ጉዳት ያስከተለው የእሳት አደጋ የተነሳው በኢቦላ ተዋሲ ህይወቱ ያለፈ ታማሚ ቤተሰቦች አስከሬን ለመውሰድ ሲሉ በተፈጠረ ግርግር ነው። የሐኪም ቤቱ ባለስልጣናት የሟቹን አስከሬን ለመውሰድ የፈለጉት ወጣቶች ወደ ግቢው ገብተው ድንኳኖቹን በእሳት መለኮሳቸውን ለአዣንስ ፍራንስ ፕረስ ተናግረዋል። በድንጋይ ጉዳት የደረሰባቸው የጤና ባለሙያም መኖራቸው ነው የተገለጸው። በተዋሲው የተያዙ ሰዎችን አግልሎ ለማስተማመም የሚጠቅሙት ድንኳኖች በቅርቡ እንደተዘጋጁ ነው የተገለጸው። ወረርሽኙ በተነሳባቸው የኮንጎ ግዛቶች M23 የሚባለው አማጺ ቡድን ታጣቂዎች እንደሚንቀሳቀሱ ነው ዘገባዎች ያመለከቱት። የህክምና ባለሙያዎች እንደሚሉት በአሁን ወቅት ህክምናም ሆነ መከላከያ ክትባት ለኢቦላ ተዋሲ አልተገኘም። በአካባቢው የሚተላለፉ መንገደኞች የትኩሳታቸው መጠን የሚለካባቸው ጣቢያዎች አሉ። በህዝብ መጓጓዣ ሞተር ብስክሌቶች ላይ ካንድ በላይ ሰው እንዳይጭኑ አሽከርካሪዎች ተነግሯቸዋል። የጤና ባለሙያዎች በየመንገዱ ሰዎች እጃቸውን በተደጋጋሚ እንዲታጠቡ ጥንቃቄ እንዲያደርጉና በተዋሲው የተያዙ ሰዎችን እንዴት መርዳትና ማስተማመም እንዳለባቸው ምክር ለማዳረስ ይሞክራሉ። በአፍሪካ የዓለም የጤና ድርጅት ዳይሬክተር ዶክተር መሐመድ ያኪቡ ጃናቢ ህክምና የሌለው የኢቦላ ተዋሲ ስርጭትን እንደ ቀላል ማየት ዋጋ ያስከፍላል ሲሉ አስጠንቅቀዋል።
4: It will be a big mistake to understand.
5: አክሎ መመልከቱ ትልቅ ስህተት ይሆናል። በተለይ ደግሞ ቡንዲ ቡጆ የተሰኘው ዝርያ ገና ክትባቱ የለንም። ስለዚህ እያንዳንዱ ሰው እንዲረዳዳ ላብረታታ እፈልጋለሁ። ወረሽኙን ልንቆጣጥረው እንችላለን፣ ምክንያቱም እንዴት በቁጥጥር ስር መዋል እንደምንችል እናውቃለንና ነው። በጋራ መስራት ብቻ ነው የሚያስፈልገው።
4: We just need to work together.
3: ያለም የጤና ድርጅትና የተባበሩ መንግስታት ድርጅት የባለሙያዎችን ቡድን ወደ ስፍራው የላኩ ሲሆን የህክምና ቁሳቁስም በአቅራቢያው በሚገኙ የአውሮፕላን ማረፊያዎች መድረሱ ተገልጿል። በዚህ መሃል ግን በተዋሲው መያዛቸው የተጠረጠረ ሰዎች ቁጥር እየጨመረ መሄዱ ነው የተነገረው። የኬንያ መንግስት ያራስ ሰዎች ወጥፍቶ 30 የሚሆኑትም በተጎዱ ማግስት በነዳጅ ላይ ያደረገውን ያጋጭማሪ ማንሳቱን አሳውቋል። ኬንያውያን ባለፉት ጥቂት አመታት መንግስታቸው ከሸቀጦቹ ዋጋና ከግብር ጋር በተገናኘ ሊያደርግ የሚሞክራቸውን ጭማሪዎች በተቃውሞ እንቅስቃሴያቸው ሲያስቀለብሱ የመጀመሪያቸው አይደለም። ፕሬዝዳንት ዊሊያም ሩቶ ከዓለም አቀፍ የገንዘብ ተቋማት ጋር በመደራደር ተቀብለው በሀገራቸው ተግባራዊ ለማድረግ የሞከሩት የፋይናንስ ማሻሻያ የሚያስከትለው መዘዝ በጤኑ ዜጎቻቸው ውድቅ መደረጉን ተከትሎ ከሽፏል። ሩቶም በአደባባይ ወጥተው ከስልጣን ይውረዱ እያለ ያወግዛቸውን ህዝብ ይቅርታ ጠይቀዋል። ሰሞኑንም በነዳጅ ላይ የተደረገው ጭማሪ የህዝብ መጓጓዣ አገልግሎቶችን ስራ ሲያስቆም ህዝቡም በዚህ ኑሮ ውድነት እጥፍ እንድከፍል ተገድጃለሁ በማለት ተቃውሞውን ሲገልጽ ተስተውሏል። ከአምስት ቀናት በፊት በዋና ከተማ ናይሮቢ የሚገኙ ዋና ዋና መንገዶች ባዶ በመሆናቸው በርካታ የህዝብ መጓጓዣዎችን የሚጠቀሙ ወገኖች በያሉበት መንቀሳቀስ ሳይችሉ ቀርተዋል። ንግድ ቤቶችና ትምህርት ቤቶችም ተዘግተው ተማሪዎችም ከቤት እንዲውሉ ተገደዋል። የዋጋ ጭማሪውን የተቃወሙት የሚቃጠሉ መከላከያዎችን ተክለው መንገዶችን በመዝጋት ዋና ከተማዋ ጭር እንድትል ማድረጋቸውን ተከትሎም የሀገር ውስጥ ጉዳይ ሚኒስትር ኪፕቹምባ ሙርኮመን 348 ሰዎች መታሰራቸውን በወቅቱ ተናግረዋል። እንደ ሚኒስትሩ ገለጻም ይህን የነዳጅ ዋጋ ጭማሪን ተከትሎ በተደረገው አገር አቀፍ የትራንስፖርት አድማ ምክንያት በተነሳው ተቃውሞ የአራት ሰዎች ህይወት ተቀጥፏል፣ በርካቶችም ተጎድተዋል። ኬንያ እንደ አብዛኛዎቹ የአፍሪካ ሀገራት ከባህረ ሰላጤው አካባቢ ሀገራት በሚገባ የነዳጅ ዘይት ላይ ጥገኛ ናት። የተጠቀሰው አካባቢ ደግሞ በኢራን እስራኤልና አሜሪካ ጦርነት ምክንያት የመርከቦች መተላለፊያ መስመር የሆነው የሆርሙዝ ሰርጥ የፍልሚያ ሜዳ በመሆኑ ሀገራት እንደወትሮ የሚሸምቱትን የነዳጅ ዘይት ማጓጓዝ ተስኗቸዋል። በዚህ መሃል ነው ባለፈው ሳምንት የኬንያ መንግስት የነዳጅ ዋጋ ላይ ጭማሪ ማድረጉን ይፋ ያደረገው። የነዳጅ ዋጋ መጨመሩ እንደተሰማ ኬንያውያን ማታቱ የሚሏቸው አብዛኛው ዜጋ የሚጠቀመባቸው የህዝብ መጓጓዣዎች ሳይቀሩ ስራ አቆሙ። ተሳፋሪዎችም ለወትሮ ከ100 እስከ 150 የኬንያ ሺሊንግ የሚከፍሉባቸው ርቀቶች 300 ሺሊንግ ገቡ። በዚህ ህዝቡ መቆጣቱን ለሮይተርስ የተናገረው ከተጠቃሚዎቹ አንዱ ኑሮ ከአቅማችን በላይ ሆኗል። ፕሬዝዳንት ዊሊያም ሩቶ የትም ሆነው ይህን የሚሰሙ ከሆነ እባክዎ የነዳጅ ዋጋ ይቀንሱልን ሲል ብሶቱን መግለጹ ተጠቅሷል። የኬንያ ባለስልጣናት በነዳጅ ላይ ያደረጉት የ20% ጭማሪ ከዚህ በፊት ተደርጎ የማይታወቅ ከፍተኛው እንደሆነ ነው የተገለጸው። ያ ደግሞ ከኑሮ ውድነት ጋር የሚታገለውን የኬንያ ህዝብ ቁጣ ቀሰቀሰ። የመጓጓዣ አገልግሎት ሰጪዎች ነዳጅ ማንገዛም አንንቀሳቀስም ማሉ። ተጽኖ በየቤቱ ብቻ ሳይሆን ወደ የመንግስት ተቋማትም ዘለቀ። አዝማሚያውን የተገነዘበ የኬንያ መንግስት መፍትሄ ለማፈላለግ ከመጓጓዣ አገልግሎት ሰጪዎች ጋር ተቀምጦ ተነጋገረ። የሀገር ውስጥ ሚኒስትሩ ኪፕቹምባ ሙርኮመን
4: It was agreed that there was need for negotiations
6: በመንግስትና በባለድርሻ አካላት መካከል በከፍተኛ ደረጃ ድርድር እንደሚደረግ እነዚህ ድርድሮችን በሚቀጥለው ሳምንት ውስጥ ከአሁን እስከ መጪው ማክሰኞ ባለው ጊዜ ውስጥ እንዲካሄድ በዚህ ጊዜም አድማው ለአንድ ሳምንት እንደሚቆም በመንግስትና በባለድርሻ አካላት መካከልም ለሚደረገው ምክክርና ድርድር ፋታ እንዲሰጥ ለማድረግ ተስማምተዋል።
4: Consultation negotiation between the government and the stakeholders.
3: የኢነርጂና የነዳጅ ሚኒስትሩ በበኩላቸው ከድርድሩ በኋላ በአንድ ሊትር ናፍጣ ላይ የ10 የኬንያ ሺሊንግ ቅናሽ መደረጉን፣ ይህ ደግሞ የኬንያ መንግስት የሸማቾችን ችግር በንቃት እየተከታተለና እርማት እየወሰደ መሆኑን እንደሚያሳይ ተናገሩ። በርግጥም ከጭማሪው የተወሰነ ቅናሽ ተደረገ፣ አድማውም ለጊዜው ቆመ። ትናንት አርብ ዕለት ደግሞ የኬንያ የህዝብ መጓጓዣ አካላት መንግስት ከናፍጣ ዋጋ ላይ ከ400% በላይ መቀነሱን ካሳወቁ በኋላ በሚቀጥለው ሳምንት የታቀደውን አድማ አቋርጠዋል። ፕሬዝዳንት ዊሊያም ሩቶ ትናንት ይህንኑ የነዳጅ ዋጋ ቅናሽ ለህዝባቸው በቴሌቪዥን ወጥተው ተናግረዋል።
7: In the pricing cycle next pricing cycle
6: በሚቀጥለው የዋጋ አወጣጥ ዑደት የሚጨምረውን ዋጋ ለማረጋጋትና ለተጠቃሚዎች ተጨማሪ እፎይታ ለመስጠት በሰኔና ሐምሌ ወር በሚኖረው ዑደት የናፍት ዋጋ በ10 ሺሊንግ እንቀንሳለን። በሶስተኛ ደረጃ በመንግስት ለመንግስት የአቅርቦት ማዕቀፍ አማካኝነት በዓለም አቀፍ የአቅርቦት ሰንሰለት መስተጓጎል ቢኖርም በመላው አገሪቱ ያልተቋረጠ የነዳጅ አቅርቦት እንዲኖር የተረጋጋ ማድረግ ይችላል።
7: Availability across the country.
3: ሩቶ እንዳሉት መንግስታቸው በሚያዝያና ሰኔ መካከል የነዳጅ ዋጋ ለመቀነስ ቢያንስ 28.1 ቢሊዮን የኬንያ ሺሊንግ አውጥቷል። ታዛቢዎች እንደሚናገሩት ተጨማሪው ቅነሳ በኬንያ መንግስት ፋይናንስ ላይ ሌላ ጉዳት ማስከተሉ አይቀርም። ምንም እንኳን አዲሱ ጭማሪ እንደሚነሳ ሩቶ ቢናገሩም አሶሲየትድ ፕሬስ እንደሚለው ኬንያ ውስጥ ያለው የነዳጅ ዋጋ ቀድሞውኑ ከሌሎች አፍሪካ ሀገራት ይበልጥ ውድ ነው። በመጪው ጎርጎሮስ ዓመት 2027 ነሐሴ ወር ዳግም ለምርጫ ውድድር ለመቅረብ ያቀዱት ሩቶ ስልጣን ላይ በቆዩባቸው ዓመታት የኑሮ ውድነትን በአባባሱ ርምጃዎቻቸው ተደጋጋሚ ተቃውሞዎችን አስተናግደዋል። በጎርጎሮሳዊ 2024 መላ ሀገሪቱን በተቃውሞ ሲያስነሳባቸው የ2.7 ቢሊዮን ዶላር የግብር ጭማሪ እቅዳቸውን ለመሰረዝ መገደዳቸው ይታወሳል። አድማጮች በሁለት ረሰ ጉዳዮች ላይ ያተኮረው የለቱ ትኩረት በአፍሪካ በዚሁ ተጠናቀቀ። ሸዋዬ ለገሰነኝ መልካም ሳምንት መጨረሻ።
1: ሸዋዬ ለገሰን ለዘገባው አመሰግናለሁ። አድማጮች ከለቱ የዓለም ዜና እንደተከታተላችሁት ኢትዮጵያን ጨምሮ 10 የአፍሪካ ሀገራት የኢቦላ ቫይረስ ስርጭት እንደሚያሰጋቸው የአፍሪካ የበሽታዎች መከላከያና መቆጣጠሪያ ድርጅት ዛሬ አስታውቋል። በዩጋንዳ ደግሞ በቫይረሱ የተያዙ ሰዎች ቁጥር ከ3 ወደ 5 ከፍ ብሏል። አሁንም ቆይታችሁ ከኛ ጋር እንደሆነ ተስፋለን። የበማድመጥ መማር ድራማ ይከተላል።
8: በማድመጥ መማር
9: የዲጂታል
10: ግንዛቤ
11: ጤና ይስጥልን። የዶች ቨለ በማድመጥ መማር ተከታታዮች ይህ ራሂም የጨለማውን መንገድ ሲመርጥ የተሰኘው በዲጂታል ግንዛቤ ላይ የሚያተኩረው ተከታታይ ድራማ ነው። ባለፈው ክፍል በኢንዙና ከተማ ሁከት ተፈጥሮ ነበር። ቤተ መንግስቱን በማጥቃት ፕሬዝዳንት እንቁን ከስልጣን ለማስወገድ የመፈንቅለ መንግስት ሙከራ ተደርጓል ተብሏል። የመንግስትን ጥንካሬ ለማሳየት አማጽያኑ በጦር ኃይሉ ተባረዋል። ይህ በእንዲህ እንዳለ ራሂም ለምርጫ ዘመቻ የአይቲ እና ኮሙኒኬሽን ስራዎችን እንዲሰራ ከመንግስት የቀረበለትን የስራ ዕድል ተቀብሏል። ያጎቱ ልጅ ጀምበሬ በወጣቱና በመልከ መልካሙ ዶክተር ምስጋና የሚመራ የተቃዋሚ ፓርቲዎች የዲጂታል ሚዲያ ስልታውጪ ሆና በበጎ ፈቃደኝነት መስራት ጀምራለች። ቤተ መንግስቱ ላይ ጥቃት የደረሰው ሁለቱም ገና ስራ እንደጀመሩ ነበር። አሁን ያለው ሁኔታስ ምን ይመስላል? ይሄን ለማወቅ ትርምስ የተሰኘውን የዛሬውን 6ኛ ክፍል ተከታተሉ።
12: በኢንዙና ከተማ ነግሮች ቀስ በቀስ ወደ ነባር ሁኔታቸው እየተመለሱ ነው። በከተማዋ ከነበረው ብጥብጥ በኋላ የእምነት ተማሪዎች ሁሉም ባይባሉ አብዛኛዎቹ ተማሪዎች ክፍላቸው ተገይተዋል።
13: እንደምን አደራችሁ ተማሪዎች?
14: እንደምን አደሩ መምህር?
13: ከነዚያ ሁለት ውካታ የተሞላባቸው ቀናቶች በኋላ አብዛኞቻችሁ ወደ ትምህርት ገበታችሁ ተመልሳችሁ በማየቴ በጣም ደስ ብሎኛል።
15: እኛም ደስ ብሎናል።
13: እንዴት ነው ፈርታችሁ ነበር አይደል? ያው ጥሩ ነገር ለመፈንቅለ መንግስት ሙከራው ተጠያቂ ማን እንደሆነ መንግስት ይፋ አድርጓል። ዶክተር ምስጋናና ማጽያኖቹ የትም አይደርሱም። አዎ በቁጥጥር ስር ይውላሉ። ስለዚህ መፍራት አያስፈልጋችሁም። ወደ ትምህርት ቤት ላልመጡ ተማሪዎችም ሁሉም ነገር ስለተረጋጋ ወደ ትምህርት ገበታቸው እንዲመለሱ ንገሯቸው። እሺ
16: ይቅርታ መምህር።
13: እሺ አጎስ ምንድን ነው?
16: ግን ዶክተር ምስጋና ከመንፈንቅለ መንግስት ሙከራው ጋር ምንም አይነት ግንኙነት የለኝም ብሏል።
13: እንዴ ቆይ እንዴት ነው የሌለው? የሞት ቅጣት የሚያስቀጣ የሀገር ክደት ወንጀል ብትፈጽም አንተስ ብትሆን ታምናለህ አጎስ?
16: ማለም
13: እኮ በማህበራዊ ሚዲያ ላይ የተሰራጩ ቪዲዮዎችን አላያችሁ?
16: ቪዲዮ ዲፕ ፌክ ነው ተብሏል ማለት በሐሰት የተቀናበረ።
13: ኦ እንደዛ ነው እንዴ? ወይ ምን አልባት ትክክል ልትሆኑ ትችላላችሁ። የተሳሳተ ግንዛቤ ኖሮኝ ሐሰተኛ መረጃ እንዳላሰራጨው ተስፋ አረጋለሁ። በቃ ለማንኛውም አጣርቼ እነግራችኋለሁ። እሺ
16: እሺ
13: ጥሩ። ስለ ሐሰተኛ መረጃ ካነሳን አይቀር ለምን ዛሬ በዚሁ ጉዳይ እንወያይም? እስኪ አንድ ሰው የተሳሳተ ግንዛቤ ኖሮ ስለሚያሰራጨው መረጃና ሆም ብሎ ስለሚያሰራጨው ሐሰተኛ መረጃ አደገኝነት እንወያይበት። በሚስ ኢንፎርሜሽንና በዲስ ኢንፎርሜሽን ወይም ደግሞ በተዛባ መረጃና በሐሰተኛ መረጃ መካከለ ያለውን ልዩነት ሊገልጽልን የሚችል ሰው አለ?
16: ጀምር። ተመሳሳይ ነው
13: ከእናንተ መካከለ? አረባካ ስለዚህ አይደለም።
9: እኔ መንበርት ምነት
13: እንደዚህ አይደለም በየተራ። እሺ አና ቀጥይ።
9: ሚስ ኢንፎርሜሽን የተሳሳተ ግንዛቤ ኖሮ ያን መረጃ ስናሰራጭ ነው።
13: በጣም ጥሩ አና። እሺ ዲስ ኢንፎርሜሽንስ?
9: እኔ መምህርት።
13: አይ አይ ካናው ጭሚ ሞክሬል። እሺ አና ሌላ የሚሞክር ተማሪ ስለሌለ አንቺ ንገሪኝ።
9: ዲስኢንፎርሜሽን ሆን ተብሎ የወጣ የተሳሳተ ወይም አሳሳች መረጃ ሲሆን ሚስኢንፎርሜሽን ባለማወቅ የሚሆን ነው።
13: በጣም ጥሩ በጣም ልክ ነሽ አና፣ ጥሩ አድርገሽ አብራርተሽዋል። ግን ደግሞ ፕሮፖጋንዳ የሚባል ሌላም አይነት መረጃ አለ። ፕሮፖጋንዳ ምን እንደሆነ የሚያውቃለ? እስኪ የሚያስረዳኝ ማንም የለም። ምን መሰላችሁ፣ ፕሮፖጋንዳ ማለት በህዝብ አስተያየት ላይ ተጽዕኖ ለመፍጠር ብዙውን ጊዜ ለአንድ ወገን አድልቶ የሚሰራጭ መረጃ ማለት ነው። እንደ ምሳሌ ከቅርብ ጊዜ ወዲህ ቲቪ ላይ የምታዩቸው የፖለቲከኞች የምርጫ ዘመቻ አይነት መረጃ ማለት ነው። አብዛኛው የተመረጠና አድሏዊ ነው። በሁለቱ መካከል ያለው ልዩነት ስንመለከት ዲስኢንፎርሜሽን ሆን ተብሎ አሳችና ተንኮል የተሞላበት ሲሆን፣ ፕሮፖጋንዳ ግን ብዙውን ጊዜ አንድን አጀንዳ ለማራመድ ያለመ ነው። አሁን ከነዚህ መማር ያለብን ዋናው ነገር ሆን ብለንም ይሁን ለፕሮፖጋንዳ አሊያም የተሳሳተ ግንዛቤ ኖሮን የምናሰራጫቸው መረጃዎች በሌላ ሰዎች ህይወት ላይ አሉታዊ ተጽዕኖ የሚፈጥሩ ከሆነ በህግ ልንጠየቅ እንደምንችል ነው። ገባችሁ?
12: ዶክተር ምስጋና ጀምበሬ ብቻዋን እንድትመጣና ማንም ሰው እንዳይከተላት ጥብቅ ማስጠንቀቂያ ሰጥቷታል። ከመፈንቅለ መንግስቱ ሙከራ ጀርባ እሳቸው አሉበት ለሚለው ክስ ምላሽ የሚሰጥ ቃለ መጠይቅ ለመቅረጽ ወስነዋል። በታክሲም ይሁን በራሷ መኪና እንዳትመጣ ነግረዋታል። የመንግስት ወኪሎች ወጣቱን ፖለቲከኛ እየፈለጉ ናቸው እና ከሷ ጋር ሰው አብሮ ከመጣ ዶክተሩ ከተደበቁበት አይወጡ። ጀምበሬ ቀጠሮ ቦታ ደረሰች። አንድ ጊዜ ዞር ብላ ተመለከተችና በሩን አንኳኳች። የተስማሙት ሁለት ጊዜ ፈጥና ሁለት ጊዜ ደግሞ ረጋ ብላ እንድታንኳኳ ነው።
10: ማን ነው?
17: እኔ ነኝ ጀምበሬ ኦንቾ።
10: ቶሎ ግቢ ቶሎ ግቢ። የተከተለች ሰው ነበር?
17: አይመስለኝም። በተነጋገርነው መሰረት በደንብ ተጠንቅቄ ነው የመጣሁት።
10: በጣም ይቅርታ ጀምበሬ ለዚህ ትርምስምስ ስላለ ነገር፣ ግን እንደምታውቂው በአሁን ሰዓት በቁጥጥር ስር እንድውል የምፈለግ ሰው ነኝ።
17: ይገባኛል ዶክተር ምስጋና፣ እኔም በእርሶ ቦታ በሆን ተመሳሳይ ነገር ነው የማደርገው።
10: ጥሩ እንጀምር አይደል? እኔ ብዙ ጊዜ የለኝም። በእንቋ አሳሾች ላለመያዝ በአንድ ቦታ ለረዥም ጊዜ መቆየት አልችልም።
17: ጥሩ እሺ፣ አንድ ጊዜ ካሜራውን ላመቻች። ለቃለ መጠይቁ ፈቃደኛ ስለሆኑ አመሰግናለሁ ዶክተር ምስጋና።
10: እኔም አመሰግናለሁ።
17: ትንሽ ወደ መስኮቱ ጋር ጠጋ ቢሉ ብርሃን እዛ ጋር ይሻላል። እንደሱ አሁን ጥሩ ነው።
10: ይሄ ጥሩ ነው።
17: መጀመር እንችላለን።
10: እሺ።
17: ሰላም ተመልካቾቼ፣ ይህ ጀምበሬ ሾው ነው። በኢንዙና የምትኖሩ ከሆነ በፕሬዚዳንት እንቁ ሰለሞንና በተቃዋሚያቸው በዶክተር ምስጋናው ፍቅሩ መካከል ያለው የፖለቲካ ግጭት መቼም እንግዳ ነገር አይሆንባችሁ። ዛሬ የጀምበሬ ሾው የሚተላለፍላችሁ ለደህንነት ሲባል ስሙን ከማልገልጸው ቦታ ነው። የቃለ መጠይቅም እንግዳዬ ዶክተር ምስጋና ናቸው። እንደምን አመሹ ዶክተር?
10: እንደምን አመሽሽ?
17: በቀጥታ ወደ ጉዳዩ እንግባ። ከሰሞኑ መፈንቅለ መንግስት ሙከራ ጀርባ ያለው ሰው እርሶ እንደነበሩና ፕሬዚዳንት እንቁ ሰለሞንን ለማስገደል እየሞከሩ ነበር ተብሏል። ለዚህ ምን ምላሽ አሉት?
10: እነዚህ አስቀያሚ ውሸቶች ናቸው። በአምባገነኑ ፕሬዚዳንት እንቁና በሀገር ውስጥ ጉዳይ ሚኒስትሩ ቸርነት የሚነዙ ፕሮፓጋንዳዎች ናቸው።
17: እና እያሉ ያሉት በመንግስት ህንጻ ላይ ጥቃት ከፈጸሙ አማጽያን ጋር ጥር 22 ቀን አልተገናኘሁም ነው?
10: አዎ፣ በፍጹም አልተገናኘሁም።
17: ነገር ግን የወታደር ዩኒፎርም ለብሰው አማጽያንን ሲያስተባብሩና መመሪያ ሲሰጡ የሚያሳይ እኮ የተሰራጨ ቪዲዮ አለ።
10: በፍጹም ይህ ለውጥ የሚፈራው ተስፋ የቆረጠው አስተዳደር የፈጠረው ወሬ ነው። ወታደራዊ ካምፕ ሄጄ አላውቅም። እኔ ወታደር አይደለሁም። በእርግጠኝነትም ምንም አይነት ግላዊ ሰራዊት የለኝም።
17: ታዲያ ዶክተር ምስጋና ምን አሸሸጎ? ይህ ጥፋተኛ ያስመስሎትም? እንዳሉት ንጹህ ሰው ከሆኑ ለምን ራስዎን ለሕግ አሳልፈው አይሰጡ?
10: የምኖረው ኢንዙና ውስጥ ነው። እንደምታውቂው የጸጥታ መስሪያ ቤቱ ሊገለኝ እየፈለገኝ ነው። እኔን የማሰርም ሆነ የመክሰስ አላማ የላቸው። ባገኙኝ ደቂቃ ይገሉኛል።
17: እነዚህ ከባድ ክሶች ናቸው። ይህን የሚደግፍ ማስረጃ አሉት?
10: ፕሬዚዳንቱ ራሳቸው አመፅ በማስነሳት ከሰውኛል። መገደል እንዳለብኝ በአደባባይ ተናግረዋል።
17: እሺ፣ እና ምናልባት በመጨረሻም እርስዎን ለሚያዳምጡ ሰዎች ምን ማለት ይፈልጋሉ?
10: አመሰግናለሁ። እኔ ሁልጊዜ ሕግ አክባሪ ዜጋ ነኝ። በኢንዙና ውስጥ በዲሞክራሲ የምርጫ ሂደት ለሚወሰን ማንኛውም የሚያመራር ቦታ በእጩነት የመቅረብ መብት አለኝ። ራሴም በወንጀል ድርጊት ውስጥ ፈጽሞ አሳትፌ አላውቅም። ይህንንም በፍጹም አላደርግም። ጭቆናን ለማስቀጠል በሚፈልግ አምባገነንና ሙሰኛ ቡድን እንዳትታለሉ። ቢገድሉኝም ፍትህ ያሸንፋል፣ እውነት ይወጣል።
12: ጀምበሬ ቃለ መጠይቋን ጨርሳ መቅረጽ አቆመች። በሩን ከፍታ ሰላም አስከባኝ ብላ ተንሾካሹካ ጸለየችና እግሬ አውጭኝ ብላ በጨለማ ጉዞ ጀመረች። በማግስቱ ጧት ራሂም የሀገር ውስጥ ጉዳይ ሚኒስቴር ቢሮ ውስጥ ተቀምጦ የመስሪያ ቤቱ ላፕቶፕ ላይ ፍጥጥ ብሎ ይመለከታል። ሚኒስትር ቸርነት ከኋላው ቆመዋል። ጀምበሬ ከዶክተር ምስጋና ጋር ያደረገችውን ቃለ ምልልስ የሚያሳይ ቪዲዮ እየተመለከቱ ነው። ዶክተር ምስጋና በመፈንቅለ መንግስት ሙከራው አለመሳተፋቸውን መናገራቸው ሚኒስትሩን ይበልጥ አናዷቸዋል።
18: ይሄ ሰውዬ እኛ እንዳሰብነው ሞኝ አለመሆኑን መቀበል አለብን። ይቺ እሱን ቃለ መጠይቅ ያደረገችው ልጅ ደግሞ ማናት? ታውቃታለህ?
19: እኔ እንጃ፣ እኔ አላውቃትም።
18: ፕሬዚዳንቱ እጩነቴን በቤተ መንግስት ሲገልጹ ያኔ አይቻታል። ከዶክተር ምስጋና ጋር ሳትሰራ አትቀርም።
19: አረ እኔ እንጃ፣ እኔ ግን አላውቃትም።
18: ቦታ የት ነው? ከበስተጀርባ ያለውን ህንጻ ታውቋል? ተመልከት፣ በመስኮት የሚታየው ህንጻ የት ነው?
19: አይ በጣም ጨለማ ነው። አመሻሽ ላይ ይመስላል። ህንጻው ምንም ልዩ ነገር የለውም። የትም ሊሆን ይችላል። ቢያንስ መንገዱን ማየት ብንችል ቦታውን ለመለየት ይረዳናል።
18: ይሄኔ ስራችን ተሸሽጎ ይሆናል።
19: ከተማ ውስጥ ነው ያለው ብዬ እንኳን አልገምትም።
18: ለምን?
19: ቆይ አንዴ፣ ቪዲዮውን ወደ ኋላ ልመልሰው።
18: ያለውን ሰምቻለሁ።
19: ያዳምጡት። ከኋላ ያለው የባቡር ድምፅ ይሰማዎታል? እዚህ ጋር ሰሙት?
18: አዎ አዎ፣ አሁን ሰማሁት።
19: እሺ፣ በከተማችን ባቡር የሚያልፈው የት ነው?
18: በከተማችን ምስራቃዊ ክፍል።
20: እኔ የማሰርም ሆነ የመክሰስ አላማ የለኝም።
18: አንድ ጊዜ ስልክ መደወል አለብኝ። አሎ፣ የፖሊስ አዛዡን አገናኘኝ። አሎ፣ የአገር ውስጥ ጉዳይ ሚኒስትሩ ነኝ። በከተማው ጫፍ ምስራቃዊ ክፍል ተደብቋል። በባቡር መስመር አቅራቢያ የሆነ ቦታ። አሁኑኑ ወታደሮችን ወደዚያ አሰማራ። እያንዳንዱን ህንፃ ይፈትሹ። እንዲያመልጥ መፍቀድ የለብን። እንዴት አድርገህ እንደሆነ ባላውቅ ይሄ ቪዲዮ እንዳይሰራጭና ተቀባይነት እንዳይኖረው አድርግ።
19: ኦ፣ ምን ማድረግ እንዳለብኝ ገባኝ። የውይይቱን አቅጣጫ የሚቀይሩ የተወሰኑ ቦትስ አዘጋጃለሁ።
18: ምን ማለት ነው? ቦትስ ምንድን ናቸው?
19: ቢኦቲኤስ የቻት ሮቦቶች ናቸው።
18: አሃ፣ እሺ። ታዲያ እንዴት ነው ትርክቱን መቀየር የሚችሉት?
19: በመቶዎች የሚቆጠሩ ዶክተር ምስጋናን የሚያወግዙና በምትኩ እርሶንና ፕሬዚዳንት እንቁን የሚያወድሱ አስተያየቶችን በመፍጠር ሊሆን ይችላል።
18: ጥሩ ሀሳብ ነው። በልፍጠን።
19: እሺ።
11: እኛም እዚህ ላይ የዛሬውን ክፍል እናጠናቅቃለን። ጀምበሬ የዛን ምሽት በሰላም ቤቷ ገብታ ይሆን? ፕሬዚዳንቱ በዶክተር ምስጋና ላይ ያቀዱት ተንኮልስ? ይህን ለማወቅ የሚቀጥሉትን ክፍሎች መከታተል እንዳትዘነጉ። እስከዛው ይህንን ክፍልም ይሁን ከዚህ በፊት የተላለፉ ሌሎች ድራማዎችን መስማት ከፈለጋችሁ ድረገጻችንን ጎብኙ፣ ወይንም በፌስቡክ ገጻችን ዲደብሊው አማሪክ ላይ ፈልጉን። እስከሚቀጥለው ጊዜ ደህና ሁኑ።
21: የዲጂታል ግንዛቤ
1: አድማጮች፣ አሁን አርዕስተ ዜናው ነው የሚቀርበው፣ በአጭሩ ነው። ከዲሞክራቲክ ሪፐብሊክ ኮንጎና ኡጋንዳ በተጨማሪ 10 የአፍሪካ ሀገራት የኢቦላ ቫይረስ ስርጭት እንደሚያሰጋቸው የአፍሪካ የበሽታዎች መከላከያና መቆጣጠሪያ ድርጅት አስታወቀ። በዝርዝሩ ኢትዮጵያ ተካታለች። በመጪው ሰኞ ለሚጀምረው የሐጂ መንፈሳዊ ስነ ስርዓት ለመካፈል ከ1.5 ሚሊዮን በላይ ሐጃጆች ሳውዲ አረቢያ መግባታቸውን የሀገሪቱ ባለስልጣናት አስታወቁ። ዩናይትድ ስቴትስ በኢራን ላይ ዳግም ጦርነት የምታወጅ ከሆነ ብርቱ አጸፋዊ ምላሽ እንደምትሰጥ ኢራን አስጠነቀቀች። በሰሜን ቻይና በመትገኝ የሻንዚ ግዛት በአንድ የከሰል ማዕድን ማውጫ ትላንት ባጋጠመ ፍዳታ የሞቱ ሰዎች ቁጥር ቢያንስ 90 መድረሱ ተሰማ። በአደጋው 123 ሰራተኞች ላይም ጉዳት ደርሷል። ዩክሬን በሩሲያ ቁጥጥር ስር በሚገኘውና የቀድሞ ግዛቷ በነበረው ሉጋንስክ ከተማ ፈጸመችው በተባለው የድሮን ጥቃት 18 ሰላማዊ ሰዎች ሲሞቱ 48 መቁሰላቸውን የአካባቢው የሩሲያ ግዢ አስታወቁ። አርስተ ዜናው በዚሁ አበቃ። ስርጭታችንም እንዲሁ። እስከ ነገ መልካም ጊዜ። ልደት አበበ ነኝ። ጤና ይስጥልኝ።